ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቐርብ። ናይ ሎሚ ዕለሸው ዓተ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ሰበኻ ሁንካዮ ፔሩ ልሂቅ ሊቀ ጳጳሳት ንብፁእ ካርዲናል ፔድሮ ሪካርዶ ባሬቶ ጀሜኖን ንኣባላት ተሳተፍቲ ጉባኤ ኣብ መንጎ ላዕለወት ኣባይቲ ጽሕፈት ቅድስቲ መንበር ዝግበር ኣኼባን ተቐቢሎም ከም ዘዘራረቡን ቃለ ማዕዳ ከም ዝለገሱን ኣብ ናይ ድሕሪ ቐትሪ ክፍለ ጊዜ ድማ ኣብ መካነ ንግደት ደብረ ቅድስቲ ድንግል ማርያም እመ ምክረ ሰናይ ናብ ጀዛኖ ብምኻድ መስዋዕተ ቅዳሴ ከም ዘዕረጉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለሸው ዓተ መስከረም መደብ ፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚኣብሔርን ርእሰ ሊቃነ ጳጳሳት ንኣባላት ገዳማዊ ህይወት ደናግል ማሕበር ዘለኣለማዊ ኣምልኾ ቅዱስ ቁርባን ተቐቢሎም ዘካፈልዎም ቃለ ምዕዳን ርእሰ ሊቃነ ጳጳሳት ኣብ በዕለ ስድራ ቤት ቤተ ምሕደረ ሃገረ ቫቲካን ተረኺቦም ዘካፈልዎ ቃል ሰላምታን ምሕፅንታን ሐዋርያዊ ኣቃቤ መንበር ኣብ ወሽመጥ ዓረብ ብፁእ ኣቡነ በራርዲ ደድሕርቲ ምስ ርእሰ ሊቃነ ጳጳሳት ዘካየድዎ ርክብ ንዜና ቫቲካን ዝሃብዎ መግለጺ ፓርላማ ሃገረ ሊችተንስታይን ንሕጊ ምንጻል ጥንሲ ንምምሕያሽ ኣብ ዘካየዶ ምርጫ ዝሃቦ መግለጺ ኣብ ዝምልከቱ ቀንዳ ኣርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለሸው ዓተ መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላክ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ንክርስቲያን ምእመናን ሓባራዊ ፍቕሪ ከዘውትሩ ዝጸውዓሉ ክልተ መንገድታት ጠቒሶም ኣስተንተኑ። ሕውነታዊ መኣረምታ ኽገብሩን ንሓድሕዶም ከም ኣሕዋትን ሓትን መጠን ክፋቐሩን ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ሃዋርያዊ መስኮት ቅድስቲ መንበር ኮይኖም ናይ ዕለተ ሰንበት ጸሎት መላክ እግዚኣብሔር ኣብ ዘካየድሉ እዋን ነቲ ኣብ ናይ ዕለቱ ንባባት ዝርከብ መሰረታዊ ማዕቀናት ሓሳብን ተግባርን ብምስትንታን ኣስተምሂሮም። ቅዱስ ጳውሎስ ናብ ሰብ ሮሜ ኣብ ዝጸሓፋ መልእኽቱ ንነፍሲ ወከፍ ትእዛዝ ኣብታ ሓንቲ ኣሕጽር ኣቢላ ትገልጽ ንብጻይካ ከም ነፍስኻ ኣፍቅር እትብል ሓሳብ ከም ዘጠቓልል ብምግላጽ እቲ ኣብዚ ነጥብዚ እተወሰኸ ምሳሌ ካብታ ኣቐዲማ ዘላ ጥቕሲ እተወስደ ምዃኑን ነፍሲ ወከፍ ሰብ ንሓድሕዱ ንምፍቓር እንተ ዘይኮይኑስ ምስ ወለ ሓደ እኳ ዕዳ ኣይሃልዎ ዝብል ምዃኑ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን ኣብቲ ዘካፈልዎ ኣስተንትኖ ጐይታናን መድሓኒናን ኢየሱስ ክርስቶስ ከመይ ጌርና ምሕረት ከም እንሓትትን ንኻልኦት ካብ ዕዳኦም ይቕረ ከም እንብልን ምሂርና እዩ በሉ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ኣብ ንሓድሕድና ባሮት ዘይገብረና ሓደ ዕዳ ኣሎና፣ ንሱ ድማ ሓባራዊ ዕዳ ፍቕሪ ምዃኑ ኣጉልሑ። ነፍሲ ወከፍ ሰብ ዝረኽቦ ሓልዮትን ሕያውነትን ቈላሕታን ዝያዳ ነጻነትን ሓላፍነትን ከም ዝህልወና ይገብረና። ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ናይ ዕለቱ ንባብ ወንጌል ከም ዘስተምሃሮ ክርስቲያን ምእመናን ንሓድሕዶም ክፋቐሩ ክልተ መንገድታት ኣቕሪቡልና ኣሎ። እቲ ቐዳማይ ሕውነታዊ መኣረምታ ምሃብን ምቕባልን እዩ። ርእሰ ሊቃነ ጳጳሳት ልዮን ከም ዘመልከትዎ እዚ መብዛሕትኡ ግዜ ዝርሳዕን ተነቃፍን ጥበብ እዩ። እዚ ኸኣ ግሉጽነትን ቀስ ብቐስ ዝግበር ምቅርራብን ዝሓትት እዩ በሉ። ንሓድሕድና ብቕንዕና ምዝራብ ማለት መጀመርያ ብግሊ ድሓር ምስ ንእሽቶ ጕጅለ ቀሲልና ድማ ምስ መላ ማሕበረሰብ ብምዝርራብ ንኽውንነት ምቕያርን ንጉዳያትን ግጭታትን ናብ ናይ ዕቤት ዕድል ምቕያርን ዘጠቓልል እዩ። ርእሰ ሊቃነ ጳጳሳት ቀጺሎም ብዛዕባ ካልኦት ሰባት ምጉርምራምን ሕማቕ ምዝራብን ቀሊል እኳ እንተኾነ ወላ ሓንቲ ኣይዓብስን እዩ፣ ንብዙሕ ኩነታት ድማ ጐዳ እዩ ዝገብሮ ድሕሪ ቢሎም ርእሰ ሊቃነ ጳጳሳት ኣስዒቦም ድማ ወንጌል ነቲ ብፍቕሪ ዝርከብ ሓርነት እዩ ዝምህረና በሉ። እቲ ኻልኣይ መንገዲ ኸኣ ኵሉ ሰብ ከም ኣሕዋትን ሓትን ገይሩ ንሓድሕዱ ክፋቐር ዝቐርበልና ጻውዒት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከም ዝገለጾ እዚ ዓይነት ፍቕሪ እዚ ንጸሎት እውን ከይተረፈ ናብ ስምምዕ እዩ ዝቕይሮ።
ግጭት ኣብዝሃለወሉ እዋን እውን እንተኾነ ንኣምላኽ ሓደ ነገር ክንሓተሉ እንኽእል ኩነት እዩ። ጐይታናን መድሓኒናን ኢየሱስ ክርስቶስ ከምዚ ይብል፣ ክልተ ካባኻትኩም ኣብ ምድሪ ብእትልምንዎ ዘበለ እንተ ተሰማሚዕኩም እቲ ኣብ ሰማያት ዘሎ ኣቦይ ክገብረልኩም እዩ። ርእሰ ሊቃነ ጳጳሳት ኣስዒቦም እዚ ቃል ተስፋ እዚ ባህግታትን ሓዘንን ተስፋን ክንካፈል ከም ዝከኣልን፣ ጸሎት ከዓ ንሰባት ብሓድነት ክዓብዩ ክሕግዞም ከም ዝኽእልን ብኸመይ ከም ዝሕብር ኣጒሊሖም። ብዘይ እምነት ንነፍሲ ወከፍ ሰብ ከም ጓኖትን ጸላእትን ገይሮም ብምርኣይ ጽምዋ ክስምዖምን ክጠራጠሩን ይኽእሉ እዮም በሉ። ጸጋ ግን ነፍሲ ወከፍና ምስ ንሓድሕድና ክንራኸብ፣ ንሓድሕድና እንመሓሓር፣ ከምኡውን ብጐይታ ንሓድሕድና ጽን እንብሃሃል ኣሕዋትን ኣሓትን ክንከውን ንኽእል ኢና ክብሉ ተላበው። ርእሰ ሊቃነ ጳጳሳት ኣብ መደምደምታ ቅድስቲ ድንግል ማርያም ንዅላትና ምስጢር ናይ ሕውነታዊ ፍቕሪ ዘሕጉስ ዕዳ ንኽትምህረና ብምጽላይ ኣስተንትንኦም ዛዘሙ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዩክሬይን ዓመፅ ደው ንምባል ዘቕረብዎ ጻውዒት ትማሊ ሰንበት ድሕሪ ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕጽንታን እውን ደጊሞም ኣቃልሕዎ። ኣብዚ ቀረባ ጊዜ ኣብ ዩክሬይን ኣብ እተፈላለየ ከተማታትን ሲቪላዊ ህንጻታትን ዝወረደ ዓመፅ ዝመልኦ መጥቃዕትታት ሕይወት ንጹሓት ሰባት ብሞት ከም ዝቕዘፍ ይገብሮ ከም ዘሎ ገሊጾም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማሊ ሰንበት ነቲ ኣብ ከተማታት ዩክሬይን ዝወርድ ዘሎ መጥቃዕትታት ሕይወት ንጹሓት ሰባት ይቐዝፍ ከም ዘሎ ዝገልጽ ዜና ብኸቢድ ሓዘን ይከታተልዎ ከም ዘለዉ ገሊጾም። ሃገረ ሩስያ ኣብ ምሉእ ሓጋይ ናይዛ ዓመት ኣብ ልዕሊ ዩክሬይን እንተላይ ኣብ ስቢላዊ ህንጻታት ዕላማ ዝገበረ መጥቃዕቲ ኣዛይዳቶ ከም ዘላ ይፍለጥ። ኣብዚ ቀረባ ሰሙናት ሃገረ ዩክሬይን ነቲ ብምዕራባውያን ዝተወደበ ከም ፓትርዮት ዝኣመሰለ ጸረ ሚሳይልን ናይ ኣየር መከላኸሊ መሳርሒታት ብጣዕሚ ይጐድላ ስለ ዘሎ ናይ ሩስያ መጥቃዕቲ ኣየር ብዝለዓለ ቁጽሪ ኣብ ልዕሊ ዒላማታት ጉድኣት የውርድ ኣሎ። ኣብዘን ዝሓለፎ ሒደት መዓልታት ኣብ ዩክሬይን ብዓሰርተታት ዝቝጸሩ ሰባት መብዛሕትኦም ሰላማውያን ሰባት ብመጥቃዕቲ ሚሳይልን ድሮናትን ሃገረ ሩስያ ሕይወቶም ስኢኖም ኣለዉ። ሃገረ ሩስያ መጥቃዕትታት ኣብ ልዕሊ ወተሃደራዊ ዒላማታት ከም ዘተኰረ እኳ እንተገለጸት ኣብዚ ቀረባ ግዜ እተገብረ መጥቃዕትታት ግን ኣባባይትን ማእከላትን ሰላማውያን ሰባት ዝርከብዎ ኣፓርታማታትን ናይ ብሕቲ ትካላትን ከምኡውን ህዝባዊ መጓዓዝያን ከቢድ ዕንወት ኣስዒቡ ይርከብ ኣሎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ደድሕሪ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ቃል ምሕጽንታ ልበይ ብስቓይ ናይቶም ንዓመታት ዝኣክል ኣብ ጭንቀትን ፍርሕን ብዝነብሩ ዘለዉ ሰባት ይሓዝን ክብሉ ሓዘኖምን ጓሂኦምን ገለጹ። ዓመፃ ደው ንምባልን ዕንወት ከብቅዕን ንዘተን ሰላምን ልቢ ክኽፈት ድማ ኣቐዲሞም ንዘቕረብዎ ጻውዒት ዳግም ኣሐደስዎ። ብፍላይ ቅዱስ ኣቦና ከም ዘመልከትዎ እቲ ኣብ ቀረባ መዓልትታት ዝካየድ ዘተ ንምቕጻል ዝግበር ጻዕርታት ጭቡጥ ፍረ ከፍርን ንዲፕሎማስያዊ ዝርርባት መንገዲ ክጸርግን ተስፋ ከም ዝገብሩ ገለጹ። ልኡኻት ሕቡራት መንግስታት ኣሜሪካ ስቲቭ ዊትኮፍን ጃሬድ ኩሽነርን ዝሓለፈ ቀዳም ምስ ርእሰ ብሔር ሃገረ ሩስያ ቭላድሚር ፑቲን ድሕርቲ ንዓመታት ዝጸንሐ ትሑት ደረጃ ግጭት ኣብ 2022 ንዩክሬይን ምሉእ ብምሉእ ዝተገብረ ወራር ከም ዝጀመረ ንምዝርራብ ሃገረ ሩስያ ተጓዒዞም ይርከቡ። ክልቲኦም እዞም ልኡኻት ትማሊ ሰንበት ምስ ፕረሲደንት ሃገረ ዩክሬይን ቭላድሚር ዘለንስኪ ኣብ ኪየቭ እውን ክራኸቡ እዮም። ርእሰ ሊቃነ ጳጳሳት ልዮን ኣብ ኩሉ ግጭታት ዝርከበሉ ዞባታት ዓለም ስኒትን ሰላምን ምእንቲ ክሰፍን ጸሎት ክግበር ድማ ጻውዒት ኣቕሪቦም። እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ገዳማውያን ደናግል ኣብ እተራኸቡሉ ኣጋጣሚ ነቲ ኣብ ቤተ ክርስቲያን ከም ዓለምቲ ሕብረት ብፈትሊ ጸሎትን ስራሕን ስግደት ቅዱስ ቁርባንን ዘለዎን ግደ ጠቒሶም ኣተባብዕወን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ቀዳም ዕለት 5 መስከረም ምስ ብዙሓት ኣባላት ማሕበር ዘለዓለማዊ ኣምልኾ ቅዱስ ቁርባን ዝኾና ደናግል ዘቅዱስ ቁርባን ተባሂለን እውን ዝፍለጣ ገዳማውያን ደናግል ተቐቢሎም ቃል ምዕዳን ለገሱለን። እዚ ብ1807 ዓመተ ምህረት ኣብ ከተማ ሮማ ብብጽእቲ ማርያ ማደሌና ዘንጹሕ ጽንሰታ እተመስረተ ማሕበር ናይ ዘንገዳማውያን ደናግል ሕይወተን ለይትን መዓልትን ንኣምልኾ ቅዱስ ቁርባን ዘወፈያ ስርዓተ ምንኩስና ናይ ቅዱስ ኣጐስጢኖስ ዝስዕባ ማሕበር እዩ።

ኣዋዕታ ፍሉይ ስፍሓት ዘለዎ ይበሉ። ምሉእ ብምሉእ ነቲ ገዛ ርእሱ ከም እንጌራ ዕለት ዘወፈየን ሓደ ኣካል ምእንቲ ክንፈጥር ኣብ መስዋዕት መንበረ ታቦት ምስኡ ንኽንሓብር ዝዕድመና ብቐጻሊ ስቕኢሉ ንኣምልኮተ እግዚኣብሔር እተወፈየ ህይወት እዩ ዝገልጽ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ነቲ ቅዱስ ኣጐስጢኖስ ኣብ መስውኢ ዘሎ ህብስትን ወይንን ምስጢር ድሕነት ምእመናን ብክርስቶስ እዩ ክብል ዝሃቦ መግለጺ ጠቒሶም እውን ኣስተንተኑ። በዚ ምኽንያት እዚ መንፈሳውነት ቅዱስ ቁርባን ማለት መንፈሳውነት ናይ ቤተ ክርስቲያን ሓድነት ብፍቕሪ ዘደልድል እዩ በሉ። እተን ንስግደት ቅዱስ ቁርባን እተወፈያ ደናግል ኣብ መዓልታዊ ህይወተን ጽባቐ ገጽ ክርስቶስ ካብ ጥቃ ቅዱስ ቁርባን ናብ መላእ ዓለም የንጸባርቓ ክብሉ እውን መስከሩለን። ኣብ ውሽጢ ቤተ ክርስቲያን ነቲ ካብ መስራቲትክን ዝረኸብክናኦ ፍሉይ ባህርያት ብምግላጽ ብፈትሊ ጸሎትን ስራሕን ስግደት ቅዱስ ቁርባንን ከምኡውን ሕውነታዊ ምትሕብባር ገዳማዊ ህይወትን ኅብረትን ክትኣልማ ተጸዊዕክን ኢኽን ክብሉ መዓድውን። ኣብ መደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነዘን ደናግል ዘቅዱስ ቁርባን ብሓድሽ ተስፋን ባህጊ ቅድስናን ንኣምላኽ ከምልኻ ጻውዒት ኣቕረቡለን። ነቲ ጥንታውን ወትሮ ሓድሽን ዝኾነ ጥበብ ወንጌል ብተኣማንነት ንኣምላኽን ንብጻዮምን ንምፍቃር ርእሶም ዘወፍዩ ዝበለጸ መንገዲ ምዃኑ ኣይትረስዓ ክብሉ ድማ ተላበውወን። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንስድራ ቤታት ቤተ ምህደራ ሃገረ ቫቲካን ኣብ ዘካፈልዎ ቃለ ምዕዳን እዞም ስድራ ቤታት ዓብዪ ተኣምር ምዃኖም ብምግላጽ ምስ ወለድን ህፃናቶምን ስድራ ቤታዊ ናብራ ክጽምብሉ ከለዉ ሕይወትን ፍቕርን ብልግሲ ከወፍዩ ተማሕጸንዎም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ዓርቢ ድኅሪ ቐትሪ ዕለት 5 መስከረም ኣብ ስፍራ ኣታኽልቲ ሃገረ ቫቲካን ኣብ ዝተኻየደ ዓመታዊ በዓል ስድራ ቤት ምስ ብኣማይት ዝቝጸሩ ስድራ ቤታት ሰራሕተኛታት ሃገረ ቫቲካን ተራኺቦም። ርእሰ ሊቃነ ጳጳሳት ነቶም ኣብ ዓጸድ ቤተ ምሕደራ ሃገረ ቫቲካን ተኣኪቦም ዝነበሩ ወለድን ደቆምን ኣብ ዘካፈልዎ ቃል ሰላምታ ስድራ ቤት ኣምላኽ ገዛ ርእሱ ዝርእየሉ መስትያት እያ ዝብል ሓረግ ጠቒሶም ኣስተንተኑ። ኣምላኽ ንገዛ ርእሱ ኣብ ማሕበረሰብናን ኣብ ስድራ ቤትናን ክርእዩ ዝደሊ ኣምላኽ ኣብ ስድራ ቤትኩም ይነብራሎ ክብሉ ድማ ኣመልከቱሎም። ቀጺሎም ቅዱስነቶም ብዛዕባ እቲ ኣብ ሕይወት ስድራ ቤት ዝርከብ ክልተ ዓበይቲ ተኣምራታት ገለጹሎም። ሕይወት ብምሃብን ፍቕሪ ብምውፋይን ኩልኻትኩም ንስድራ ቤትኩም ስለቲ ዝገበርኩምዎ ዓብዪ ተኣምር ከመስግነኩም እደሊ ክብሉ ዘለዎም ሞሳ ገለጹሎም። ርእሰ ሊቃነ ጳጳሳት ኣስዒቦም ምስ ስድራ ቤታት መዓልታዊ ንገዛ ርእሶም ከም መስትያት ኣምላኽ ገይሮም ክርእዩን ምእንቲ ገዛ ርእሶም ጥራይ ኣብ ክንዲ ምንባር ሕይወትን ፍቕርን ምሃብ እንታይ ማለት ምዃኑ እንደ ገና ክፈልጡ ኣተባብዕዎም። ስሱዓት ክንከውን የብልናን። የግዳስ ንሕይወትና ምስ ካልኦት ኣባላት ስድራ ቤትና ኣብ መንጎ ፈተውትናን ሕሉፍ ሓሊፉ እውን ምሰዕሩኽና ዘይኮኑ ሰባት ክንካፈላሎና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ሎሚ ምሸት እንጽምብሎ ዘሎና በዓላት መስትያት ፍቕሪ ኣምላኽ ይኹን ብምባል ስድራ ቤታት ነቲ ኣምላኽ ጥራይ ክህቦ ዝኽእል ሓጎስ ከምኡውን ብሓባር ብምርኻብ ዝረኽባዎ ሓጎስ እንደገና ከስተማቕሩ ጸልዮም። ርእሰ ሊቃነ ጳጳሳት ብዛዕባ እቲ ኣብ ቀረባ ኣዋርሕ ምስ መንእሰያት ኣብ ዘካየድዎ ርክብ ብዛዕባ ዘጋጠሞም ኩነት ብምዝንታው ነቶም ኣባኡ ተረኽቡ መንእሰያት ህፃናት ከም ዋዛ ኣካፈልዎም። እዛ ምሸት እዚኣ ደድሕርቲ ናይ ክረምቲ ዕርፍቲ ዝተኻየደ ክረምታዊ መደብ ህፃናት ሃገረ ቫቲካን ንስድራ ቤትን ንቈልዑ ህፃናትን ሰሓቢ ጸወታታትን ምርኢታትን ናይ ፒሳ እንግዶትን ስሕበት ዘለዎ ምዝንጋዓትን ከምኡውን ቁሸት ንኣሽቱ መጥፋእቲ ሓዊ ዝስመ መደባት ብምስንዳው እተኻየደ ናይ ምዝንጋዕ ምሸት እዩ ዝነበረ። ኣደ መንበር ምሕደራ ሃገረ ቫቲካን ክብርትናቴ ራፋኤላ ፔትሪኒ ብወገነን ድርእሰ ሊቃነ ጳጳሳት ስለቲ ኣባኡ ተረኺቦም ነዚ ናይ ስድራ ቤት ምሸት ብምክፋሎም ዘለወን ምስጋና ገለጻ። ኣብ ተልእኾ ቅዱስነቶም ምግልጋልን ምሕጋዝን ዓብዪ ሓጎስ ብምዃኑ ድማ ውሉዳዊ ምስጋናን ፍቕርን ገለጻ። ርእሰ ሊቃነ ጳጳሳት ልዮን ደድሕርቲ ዘካፈልዎ ቃል ሰላምታ ኣብ መንጎቶም ኣባኡ ተረኽቡ ምእመናን ብእግሮም እናተዘዋወሩ ንዅላቶም ሰላምታ ብምሃብ ንሕፃናት ባሪኾም ንቈልዑ ብምሕቋፍ ድማ ነቶም ናብ ቅዱስነቶም ዝቐረቡ ከዘራርብዎም ተረኽቡ። ናብ መንበሪ ገዛኦም ቅድሚ ምምላሶም ቅዱስ ኣቦና ንኣረጋውያንን ነቶም ብብሽክሌታ ስንኩላን ዝመጹ እውን ቀሪቦም ፍሉይ ሰላምታ ኣቕረቡሎም።
እዚ ፍሉይ መደብ እዚ ንስድራ ቤታት ቤተ ምሕደራ ሃገረ ቫቲካን ምሉእ ብምሉእ ንምጽምባል ብሓባር ክርከቡ ዘኽኣለ ፍሉይ ምሸት

ማዩ ዝነበረ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ናይ ሰሜናዊ ዓረብ ሃዋርያዊ ኣቃቤ መንበር ከም ዝገለጽዎ ኣብ ወሽመት ዓረብ ዝርከቡ ክርስቲያን ምእመናን ኣብ መላ እቲ ዞባ ግጭትን ውጥረትን እናገደደ ይኸይድ ብምህላው ንናይ ሰላምን ሓድነትን ወንጌል መሰኻኽር ክኾኑ ተጸዊዖም ኣለዉ ክብሉ ኣመልከቱ። እቲ ኣብ መንጎ ሕቡራት መንግስታት ኣሜሪካን ኢራንን ዝቕጽል ዘሎ ኩናት ናብ ሓድሽ ምዕራፍ ኣብ ዝሰጋገረሉ ዘሎ ኩነታት ኣብ ወሽመት ዓረብ ዘሎ ሻቕሎት እናወሰኸ ይኸይድ ኣሎ። ኣባኡ ድማ ናብተን ወተሃደራዊ መደበራት ኣሜሪካ ዘእንግዳ ሃያሎ ሃገራት ዝወርድ ዘሎ መጥቃዕትታት እናዛየደ እዩ ዝኸይድ ዘሎ። ዝሓለፈ ቕዳም ተሄራን ንሕቡራት መንግስታት ኣሜሪካ በቲ ኣብ ጥቓ ደሴት ካርግ ዝስመ ቀንዲ ማእከል ሰደድ ነዳዲ ኢራን ዝኾነት ናይ ኢራን መኽዘን መጥቃዕቲ ብምውራዳ ከሲሳታ ትርከብ። እቲ ዝወረደ መጥቃዕቲ ተወሳኺ ስጉምትታት ናይ ምውሳድን ኢራን ኣብ ልዕሊ መሻርክትን ረብሓታት ኣሜሪካ ዕንወት ንምውራድ ኣብ መላእ እቲ ዞባ ሓድሽ ፈነወ መጥቃዕትታት ከተካይድ ዝከኣል እዩ ዝብል ጥርጠራታት እውን ይስማዕ ኣሎ። ብፁዕ ኣቡነ ኣልዶ በራርዲ ሃዋርያዊ ኣቃቤ መንበር ናይ ዞባ ሰሜናዊ ዓረብ ከም ዝገለጽዎ ጳጳሳት ናይ ላቲናዊ ስርዓት እትኽተል ቤተ ክርስቲያን ሃገራት ባህሬን፣ ኩዌት፣ ካታር፣ ስዑድ ዓረብን ኣብዚ ሰሙን እዚ ኣብ ከተማ ሮማ ናይ ዞባታት ዓረብ ጉባኤ ከም ዘካየዱ እውን ዝዝከር እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሓሙስ ነቶም ጳጳሳት ተቐቢሎም ከም ዘዘራርብዎም እውን ተፈሊጡ ኣሎ። ብፁዕ ኣቡነ በራርዲ ድሕሪ እቲ ጉባኤ ንሬድዮ ቫቲካን ኣብ ዝሃብዎ መግለጺ እቲ ምስ ርእሰ ሊቃነ ጳጳሳት እተገብረ ርክብ ፍሉይ ኣገዳስነት ከም ዘለዎ ገሊጾም ከመይሲ እቶም ጳጳሳት ዞባ ዓረብ ሻቕሎቶምን ምእንትቶም ኣብ መንጎቲ ኩናት ዝነብሩ ዘለዉ ብሕድሪ ተዋህብዎም መጓሰን ዘሕልፍዎ ዘለዉ ስቓይን ብቐጥታ ምስ ቅዱስነቶም ክካፈሉ ስለ ዘኽኣሎም ክብሉ ድማ ኣስመሩሉ። ምስ ቅዱስ ኣቦና ምርኻብ ንዓና ኣዝዩ ኣገዳሲ እዩ ዝነበረ ድሕሪ ቢሎም ብርግጽ ብመንገዲ ሃዋርያዊ ልኡኽ ቅድስቲ መንበርን ላዕለዎት ኣባይቲ ጽሕፈት ቅድስቲ መንበርን ኣቢልና ምስ ቅዱስነቶም ወትሩ ንራኸብ ኢና። እንተኾነ ግን ብቐጥታ ምስ ቅዱስ ኣቦና ምርኻብ ግን ከኣ ኣዝዩ ኣገዳሲ እዩ ዝነበረ። ንሕና ጳጳሳት ዞባ ዓረብ ኩሉ ስቓይናን ኩሉ ትሕዝቶና ኩሉ ጭንቀትናን ሻቕሎትናን ብዛዕባ ወሽመት ዓረብ ብምሉኡ እቲ ዞባን ክንገልጽ ከም እንደሊ ድማ ዘመልክት እዩ ዝነበረ ክብሉ ገለጹ። ብፁዕ ኣቡነ በራርዲ ከም ዘመልከትዎ እቶም ልኡኻት ንርእሰ ሊቃነ ጳጳሳት ብዛዕባ እቲ ኣብ ወሽመት ዓረብ ዝርከቡ ንክርስትያን ምእመናን ዘጋጥሞም ዘሎ ተፈላለየ ኩንነታት ሓደ ስእሊ ኣቕሪቦም ኣለዉ። እዚ ድማ ኣብ መንጎቶም ኣብ ዝነብሩለን ሃገራት ዝነብሩ ክርስትያን ምእመናን ብዙሓት ወፃእተይናታት ምእመናን ኣብ መንጎቶም ዝበዝሑ ኣባላት ናይ ካቶሊካዊ ማሕበረሰብ ዘቕሙ ዘሎ ብዝሓውነትን ፍልልያትን እውን ዘመልክት እዩ ዝነበረ። ቅዱስ ኣቦና ንዅሉ ሻቕሎትናን ከምኡውን ብዛዕባ ሓቀይና ኩነታትን ንዘቕረብናሎም ተቐቢሎምዎ እዮም ድማ በሉ። ንብፁዕ ኣቡነ በራርዲ እቲ ዘካየድዎ ርክብ ዝነበሮ ኣገዳስነት ርእሰ ሊቃነ ጳጳሳት ነዞም ጳጳሳት ስለ ዝሰምዕዎም ጥራይ ዘይኮነስ ነቲ ናይ ምትብባዕን ኣባታውን ቃላቶም ክሰምዑ ስለ ዝኽኣሉ እውን ኣገዳስነት ኣለዎ። ርእሰ ሊቃነ ጳጳሳት ወሲኾም ድማ ይብሉ ብፁዕ ኣቡነ በራርዲ ነቶም ጳጳሳት ኣብ ኣጸጋሚ እዋናት እውን እንተኾነ ናብ ቅዱስነቶም ኣቢሎም ክምለሱ ከም ዝኽእሉ ኣረጋገጹሎም። ኣብ ዝኾነ ይኹን እዋን ኣብ ዝኾነ ይኹን ጸገም ክትረኽቡኒ ትኽእሉ ይኹም ብምባል እውን ዘለዎም ቅርበት ገለጹሎም። ማእከል ናይቲ ዘካየድዎ ርክብ ምእንቲ ሰላም ዝቐረበ ጻውዒትን ከምኡውን ኣብቲ ቤተ ክርስቲያን ኣብ ዳግሚ ህንጸት ዘለዋ ግደን ዘተኰረ እዩ ዝነበረ ክብሉ ብፁዕ ኣቡነ በራርዲ ወሲኾም የመላኽቱ። መልእኽቲ ቅዱስነቶም ብዛዕባ ሰላም እዩ ዝነበረ ድሕሪ ቢሎም ብፁዕነቶም ክርስቲያን ምእመናን ዝገበርዎ ኣበርክቶ ኣጉልሑ። ቅዱስነቶም ከኣ ጸሎትናን ዝርርባትናን ምስ እተፈላለዩ ጕጅለታት ርክብ ብምዕቃብ ሰላም ንምህናጽ ክሕግዝ ከም ዝኽእል ተማሕጸኑና በሉ። ይኹን እምበር ርእሰ ሊቃነ ጳጳሳት ወሲኾም ምስክርነት ቤተ ክርስቲያን ካብ ቃላት ንላዕሊ ክኸውን ከም ዘለዎ ብምዝኽኻር ምናልባት ንዓና ልዕሊ ዅሉ ዘገድሰና መሰኻኽር ማለት መሰኻኽር ናይቲ ዝተንስአ ክርስቶስ ጐይታ ነቶም ኣብቲ ኸባቢ ዘለዉ ሰባት መሰኻኽር ወንጌል ክንከውንን እዩ ክብሉውን ተላበውና። እዚ ምስክርነት እዚ ብፍላይ ኣብ እተሃላለኸ ሃዋህው ኣብተን ኣብያተ ክርስቲያን ምስ ማሕበረሰብ እስልምና ኣብ ዝነብሩለን ሃገራት ከምኡውን ተፈላለየ ትንታኔታት እስልምና ከም ዘለውን ገለጹ።
ብፁ ኣቡነ በራርዲ ወሲኾም ከም ዝገለጽዎ ኣብ ወሽመጥ እተፈላለየ ስርዓታት ዝኽተሉ ክርስትያናዊ ማሕበረሰባት እተፈላለየ ቋንቋታት ኣሎና፣ ኩላትና ግን ኣባላት ሓንቲ ካቶሊካዊት ቤተ ክርስትያን ኢና ብምባል ኣገዳሲ ምስክርነት ክህቡ ከም ዝኽእሉ እውን ኣመልከቱ። ሓድነት ካቶሊካዊት ቤተ ክርስትያን እውን ነቲ ዞባ ኣብነት እዩ ክብሉ ደጊሞም ኣስመርሉ። ህላወ ቤተ ክርስትያን ኣብ ወሽመጥ ዓረብ መብዛሕትኡ ግዜ ሕዱእን ትሕት ዝበለን ክመስል ይኽእል እዩ። ብፍላይ ኣብ መንጎ ጫውጫውታን ዓመፅን ኩናት ድማ እዝግሁድ ነገር እዩ። ይኹን እምበር ብፁ ኣቡነ በራርዲ ከም ዝገለጽዎ ንምስክርነት ካቶሊካውያን ኣገዳሲ ክገብሮ ዝኽእል እዚ ሓድነት እዚ ምዃኑ ዝእመን እዩ። ምስክርነትና ስቕ ዝበለ እኳ እንተኾነ ግን ከዓ ኣዝዩ ውፅኢታዊ ክብሉ መግለጺኦም ዛዘሙ። ፓርላማ ሃገረ ሊንከትስታይን ንምንጻል ጥንሲ ክሳብ 12 ሰሙን ዘሎ ግዜ ጽንሲ ሕጋዊ ንምግባር ዝቐረበ ሕጊ ብጸቢብ ድምፂ ኣጽዲቑ እኳ እንተነበረ እቲ ብውርሲ ዝመሓላለፍ መስፍናዊ መንግስቲ ኣሎይስ ግን ምርጫ ክግበር ምዃኑ ሓቢሩ ኣሎ። ፓርላማ ሊንከትስታይን ኣብ ዘውፅኦ መግለጺ ክሳብ 12 ሰሙን ዘሎ ግዜ ጽንሲ ሕጋውነት ምንጻል ወግዓዊ ከም ዝኸውን 13 ብ12 ድምፂ ምርጫ ከም ዘጽደቐ ኣፍሊጡ። እቲ ፓርላማ ብተመሳሳሊ ነቲ ውሳኔ ናብ ሪፈረንደማዊ ምርጫ ንምቕራብ ዝቐረበ ሓሳብ ነጺግዎ ይርከብ ኣሎ። እዚ ሕጊ እዚ ነቲ ኣብዚ እዋን እዚ ምንጻል ጥንሲ ንዝፍጽሙ ሓካይም ክሳብ 3 ዓመት ክእሰሩ ዘኽእል ሕጊ ዘጠቓልል ኮይኑ ብዘይካ እተጠቕሰ ሓደጋታት ህይወት ወይ ጥዕና እተኣደን ብሰንኪ ጾታዊ ገበን ዝመጽእ ጥንሲ ወይ ትሕቲ 14 ዓመት ዝዕድሜያ ጓል ንዘጋጥማ ጥንሲ ዘጠቓልል እዩ። እቲ ሕጊ ብዛዕባ ምንጻል ጥንሲ ኣብ ወጻኢ ሃገር ዝርከቡ ኣገልግሎታትን ሓበሬታ ምዝርጋሕን እውን ዝኽልክል እዩ። እዚ ሕጊ በቲ ኣብዚ እዋን እዚ መስፍን ሃንስ ኣዳም ዳግማይ ንወዱ ከም ወራሲ መስፍን ኣሎይስ ብዝሃቦ መሪሕነት ከም ርእሰ ብሔር እቲ ሃገር መጠን ካብ 2004 ኣትሒዙ ኣብ ዝመርሓሉ ዘሎ እዋን ከጽድቆ ኣለዎ። ኣሎይስ ድማ ብወገኑ ነዚ ሕጊ ወግዓዊ ንምግባር 6 ወርሒ ኣለዎ። ኣብቲ ኣብ ወርሒ መጋቢት 2027 ውፅኢቱ ክንገር ትጽቢት ዝግበረሉ ዘሎ እዋን እንተ ዘይተገይሩ እዚ ሕጊ ከም እተነጽገ ድማ እዩ ዝቝጸር። ስለዚ ኣብቲ ሕጊ ገለ ለውጢ ክግበር ዘይመስል እዩ ዝብል ጥርጠራታት እውን ኣሎ። ቅድሚ 3 ወርሒ እዚ መስፍን ምስ ወግዓዊ ጋዜጣ እተሃገር ኣብ ዘካየዶ ቃለ መሕትት ማእከላዊ ሕጊ ረብሓ ዕቑባ ህይወት ብምጥቃስ ከምዚ ዝኣመሰለ ሕግታት ህዝባዊ ድምፂ ምርጫ ክግበረሉ ምዃኑ ከም ዝሓበረ እውን ዝዝከር እዩ። እቲ ሕጊ ኣብ ውሽጢ ሒደት ኣዋርሕ 4970 ክታም ዝኣከበ ህቡብ ተበግሶ ኣንቀሳቒሱ ይርከብ። እዚ ኸኣ ዳርጋ ርብዒ ናይቲ ህዝባዊ ምርጫ ዘካተተ እዩ። እቲ ዝቐረበ ሓሳብ ናብ ፓርላማ ንምቕራብ 1,000 ክታም ጥራዩ ዘድሊ ዝነበረ። እቲ ተበግሶ ኣብተን ናይ መጀመርታ 12 ሰሙናት ጥራይ ምንጻል ጥንሲ መቕጻዕቲ ዘይብሉ ክኸውን ብዛዕባ ምንጻል ጥንሲ ዝገልጽ ሓበሬታታት ክስረዝ ከምኡውን ነቲ ንምንጻል ጥንሲ ዝግበር ወጻኢታት ብመንገዲ መድሕን ጥዕና ክሽፈን ጻውዒት ኣቕረበ። ኣብ 2011 ልዕሊ 52 ሚታዊት ዝቃወምዎ ዝነበሩ ተመሳሳሊ ተበግሶ በቶም መረጽቲ ተነጺጉ ምንባር እውን ዝዝከር እዩ። ካቶሊካዊት ቤተ ክርስቲያን እውን ነቲ ናይ 2011 ተበግሶ ተቃዊማቶ እያ። ብዕለት 21 ነሓሰ ሃዋርያዊ መስተናብር ሰበኻ ቫዱዝ ብፁ ኣቡነ ቤኖ ኣልብስ ነቲ ቤተ ክርስቲያን ብዛዕባ ዕቑባ ዘይተወልደ ህይወት እትምህሮ ትምህርቲ ዘዘኻኽር መግለጺ ኣሕቲሞም እዮም። እቲ ዘይተወልደ ህፃን ካብ መጀመርታ ኣትሒዙ ውሽጣውን ክገሃስ ዘይክእል ክብሪ ስለ ዘለዎ ንነፍሲ ወከፍ ህይወት ወዲ ሰብ ተመሳሳሊ ዕቑባ ይግበኦ እዩ ክብሉ ጸሓፉ። ብፁ ኣቡነ ኣልብስ ነቲ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ 1985 ዓመተ ምህረት ናብ ሊንከንስታይን ኣብ ዘካየድዎ ሃዋርያዊ ምብጻሕ ንዝበልዎ ቃላት ብምጥቃስ እዚ ሓላፍነት እዚ ሎሚ እውን ክርሳዕ የብሉን በሉ። ብፁ ኣቡነ ኣልብስ ወሲኾም ደቂ ኣንስትዮን መጻምድትን በይኖም ዘይተርፍሉን ንህይወት እወ ንምባል ዝኽእሉሉን ሕብረተሰብ ክህነት ጻውዒት ኣቕሪቦም።
ሃገረ ሊንከንስታይን ንሓያሉ ዓመታት ኣብ ቤተ ሕክምናታት ናይ ሕርሲ ክፍሊ ኣይነበራን። እዚ ማለት ደቂ ኣንስትዮ ንሕርሲ ናብ ወፃኢ ሃገር ክኸዳ ዝግድድ እዩ ዝነበረ። ብፁእ ኣቡነ ኣልብስ ከም ዘመልከትዎ ደቂ ኣንስትዮ ኣብ ጎረባብቲ ሃገራት ክንክን ሕርሲ ክደልያ ኣለወን። እቲ ሃገር ድማ ኣብ ቤቶም ምንጻል ጥንሲ ንምጽዳቕ ብዛዕባ ዘሎ ኩነታት ክትመያየጥ ከላ ከም ዘተሓሳሰቦም ገሊጾም። ብሓባር ኮይንና ነፍሲ ወከፍ ዕሸል ተቐባልነት ዝረኽበሉን ነፍሲ ወከፍ ኣደን ኣቦን ንውሉዶም ቅኑዕ ውሳነ ንኽገብሩ ዘድልዮም ደገፍ ክረኽብሉ ዝኽእሉ ማሕበረሰብ ክንሃንጽ ኣሎና በሉ። ንህይወት ዘዕቁም ማሕበረሰብ ነቶም ኣብ ሽግር ዘለዉ ሰባት ዘይሓድጎም ሕብረተሰብ ክኸውን ኣለዎ ክብሉ ድማ መልእኽቶም ዛዘሙ።

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመድበብ ሓበሬታ ቫቲካን ኒውስ ክፌርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino @spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 8 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማልሰኑ ናብ ደብረ ቅድስተ ማርያም እመ ምክረ ሰናይ ጀዛኖ ዘካየድዎ ንግደትን ኣብ ዘዕረግዎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽን ሊቀ ጳጳሳት ጋላገር ኣብ ዝኽሪ መበል 800 ዓመት ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ኣብ ተኻየደ ኣውደ ጉባኤ ሊቃውንቲ ዘካየድዎ መደረ መዓልቲ መንእሰያት ምዕራብ ኣፍሪቃ ኣብ ሃገረ ጋና ዝካየድ ዘሎ መድረኻ ውሽጢ ዓፀድካ ዝተሰምየ ተበግሶ ቅድስቲ መንበር ኣብ ዝምልከቱ ቀንዳ ርእስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለ 8 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣዋዜማ ክብረ በዓል ልደታ ለማርያም ናብ መካነ ንግደት ደብረ እመሰናይ ምክሪ ኣብ ከተማ ጀዛኖ ዝርከብ ነጊዶም ኣብቲ ምስ ጳጳስ ናይቲ ኸባቢ ኣብ ዘዕረግዎ መስዋዕተ ቅዳሴ እኖና ቅድስቲ ድንግል ማርያም ከምቲ ምእንቲ ክንስዕቦ ናብ ክርስቶስ እተመልክት ጐዳና እያ እንክብሉ ስብከት ቃል ኣምላኽ ኣካፈሉ። እዛ ኣብ ከተማ ሮማ 40 ኪሎ ሜትር ርሒቓ እትርከብ ኣብ ማእከላይ ዘመን እተመስረተት ኢጣልያዊት ከተማ ጀናዛኖ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዘካየድዎ ንግደት ብሓጐስ ተቐቢላ ከም ዘእንገደቶም ዜና ቫቲካን ሓቢሩ። ትማልሶኑይ ዕለ 7 መስከረም ልክዕ ሰዓ 6 ድሕሪ ቐትሪ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ድሮ በዓለ ልደታ ለማርያም መስዋዕተ ቅዳሴ ንምዕራብ ናብዛ ኣብ ከተማ ጀናዛኖ እትርከብ ቤተ መቕደስ እመሰናይ ምክሪ ዝተሰምየት መካነ ንግደት በጺሖም። ቅዱስ ኣቦና ብዕለት 10 ግንቦት 2025 ጳጳስ ናይ ሮማ ኮይኖም ምስ ተመርጹ ድሕሪ 2 መዓልቲ ናብ ከተማ ጀናዛኖ ብሕታዊ ምብጻሕ ከም ዘካየዱ እውን ዝዝከር እዩ። እቲ ዘካየድዎ ምብጻሕ ንእኖና ቅድስቲ ድንግል ማርያም እመ ምክረ ሰናይ ዘለዎም መንፈሳውነት ዘንጸባርቕ ድማ እዩ ዝነበረ። ኣባኡ ድማ ከምቲ ቅዱስነቶም ኣብ መጽሓፍ ኣጋይሽ ናይታ ቤተ መቕደስ ዝጽሓፍዎ ንስልጣና ኣስተምህሮቶም ናብ ቅድስቲ ድንግል ማርያም ብሕድሪ ብምውፋይ ኣብ ብምሉኡ ዘመን ህይወቶም ብህላውኣን ጥበባን ከምኡውን በትወትሩ ማእከል እምነተይ ዝኾነ መንገድን ህይወትን ሓቅን ክርስቶስ ወዳ ዘለዋ ፍቕራዊ ኣርኣያ ኣሰንያትን እያ ክብሉ ከም ዘመልከቱ እውን ዝዝከር እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ልክዕ ሰዓት 4 ፈረቓን ድሕሪ ቐትሪ ናብ ፒያሳ ደላ ፓስ በጺሖም ካባኡ ድማ ብጳጳሳዊት ናይ ዑደት መኪናኦም ንህዝቢ እናባረኹ ናብ ቤተ መቕደስ ደብረ እመሰናይ ምክሪ ተጓዒዞም ቅዱስነቶም ኣባኡ ምስ በጽሑ ብሰበ ሥልጣን እታ ኸተማን ኣባላት ማሕበር ካህናት ኣጐስጢኖሳውያንን ከምኡውን ብፁእ ኣቡነ ማውሮ ፓርሜጅያን ናይ ሰበኻ ቲቦሊን ፓለስትሪናን ጳጳስ ድሙቕ ተቕባል ተገብረሎም። ልክዕ ሰዓት 5 ፈረቓን ድሕሪ ቐትሪ በቲ ኣብ ናይ ቤተ መዘክር ቫቲካን ቅብኣትን ጥንታዊ ናውትን ናይ ምሕዳስ ኣገልግሎት ቤተ ምርምር ክኢላ ማርኮ ኢኖቼንሲ እተዳለወ ሓደ ቅብኣ ቅዱስነቶም ኣብ ቅድሚ ኣይቆና ቅድስቲ ድንግል ማርያም እመ ምክረ ሰናይ ተንበርኪኾም ክጽልዩን ከለዉ ዘርኢ ባሪኾም ብወግዕ ከፊቶም። እዚ ቅብኣ ድማ ኣብቲ ኣብ ዝሓለፈ እዋናት ናይቶም ናብ ጀናዛኖ ዝበጽሑ ኣርእስተ ሊቃነ ጳጳሳት ዝርከበሉ ቤተ መቕደስ ተቐሚጡ ይርከብ ኣሎ። ካብዚኣቶም እቶም ብ1630 ዓመተ ምህረት ነታ ብልበዳዊ ሕማም እተጠቕዐት ሃገረ ኢጣልያ ናብ ድንግል ማርያም ብሕድሪ ዘወፈዩ ርእሰ ሊቃነ ጳጳሳት ኡርባኖ ሻምናይ ድማ ይርከብዎም። ብዕለት 15/1864 ዓመተ ምህረት ናብ ጀናዛኖ ንግደት ዘካየዱን ንእመሰናይ ምክሪ ዓሚቕ መንፈሳውነት ዝነበሮም ርእሰ ሊቃነ ጳጳሳት ብፁእ ፒዮስ ታሽዓይን ናይቶም ብዕለት 25/1959 ዓመተ ምህረት እተሳእለ ናብዛ ቤተ መቕደስ ንግደት ዝገበሩ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ መበል 23 ከምኡውን ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ናይቶም ብዕለት
ዕስራን ክልተን መያዝያ ሽሕንቲ ሸዓተ ሚትን ተስዓን ሰለስተን ዓመተ ምህረት ኣብ ድሮ ዘካየድዎ ሃዋርያዊ ዑደት ናብ ኣልባንያ ኣብ ዝገበርዎ ምብጻሕ ኣብ ቅድምታ ቅድስቲ ኣይቆና ክጽልዩን ከለዉ ዘርኢ ስእልታት ኣብ ዝርከበሉ ቦታ ተቐመጠ። ብፁእ ሊቀ ጳጳሳት ጆቫኒ ፔራጊን ናይ ሰበኻ ሽኮደር ፑልት እውን ምስ ርእሰ ሊቃነ ጳጳሳት ኣብቲ ዘዕረግዎ መስዋእተ ቅዳሴ ካብ ሃገር ኣልባንያ ንግደት ብምክያድ ተሳቲፎም እዮም። ብመሰረት ኣፈ ታሪክ ከም ዘመልክቶ እቲ ኣብ ጀናዛኖ ኣብ ዝርከብ ቤተ መቕደስ ተዓቂቡ ዘሎ ኣይቆና ቅድስቲ ድንግል ማርያም ዘእመሰን ናይ ምክሪ በቶም ካብ ከተማ ሽኮደር ኣልባንያ ዝመፁ ነጋድያን ናብዚ ቦታ እዚ ከም ዝመፀን ብዕለት 25 ሚያዝያ 1967 ዓመተ ምህረት ብተኣምራታዊ መንገዲ ዳግም ከም ዝተረኽበን ዝፍለጥ እዩ። እቲ ኣይቆና ጸኒሑ ብኽልተ ኣልባናውያን ነጋድያን ንሱ ከም ዝኾነ ተፈልጠ። ክሳዕ እዛ መዓልቲ እዚኣ ድማ ከተማ ጀናዛኖ ኣብ ነፍሲ ወከፍ ዓመት ዕለት 25 ሚያዝያ ንምምጻእ ናይ ዝቅዱስ ኣይቆና ይጽምብሉ ኣለዉ። ካቶሊካውያን ምእመናን ሃገር ኣልባንያ ኸኣ እመ ኣልባንያ ብዝብል ጥንታዊ ስያመ ናይዛ እመ ሰናይ ምክሪ ተባሂላ ትጽዋዕ ኣይቆና እዮም ዝፈልጥዋ። ካልኦት ነጋድያን ኣብቲ መስዋእተ ቅዳሴ ተሳተፉ ድማ ክቡር ኣባ ጆሴፍ ፋረል ጠቕላላ ሓለቓ ማሕበር ካህናት ኣጎስጢኖሳውያንን ክቡር ኣባ ጋብርኤል ፕዲሲኖ ኣውራጃዊ ሓለቓ ማሕበር ኣጎስጢኖሳውያን ኢጣልያ፣ ክቡር ኣባ ፓስኳለ ዲለርንያ ጠቕላላ መጋቢ ማሕበር ካህናት ኣጎስጢኖሳውያን ከምኡውን ክቡር ኣባ ሮኮ ሮንዛኒ ሓለቓ ሃዋርያዊ ቤተ መጻሕፍቲ ሃገረ ቫቲካን ዝኾኑ ተወላዲ ከተማ ጀናዛኖ እዮም ዝነበሩ። ሓለቓ ኣባላት ማሕበር ኣጎስጢኖሳውያን ኣብቲ ኸባቢ ዝርከቡን ጓሳ ናይቲ ቤተ መቕደስን ክቡር ኣባ ሎደቪኮ ሴንትራውን ኣብቲ ኣጋጣሚ ተረኺቦም ነበሩ። ርእሰ ሊቃነ ጳጳሳት ነቲ ብምእመናን ከተማ ጀናዛኖ እተወፈየ ኣልባሳት ቅዳሴን ከምኡውን ዘውዲ ጳጳሳትን ለቢሶም እዮም ነቲ መስዋእተ ቅዳሴ ዝመርሕዎ። ኣብቲ ኣልባሳት እተገብረ ጥልፊ ድማ ከም ዝውሕዝ ዘሎ ማዩ ዝመስል ዝነበረ። በዚ ኸምዚ ድማ ነቲ ኣብ ቃና ዘገሊላ ኣብ እተገብረ መርዓ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ቅድሚ ቅድስቲ ድንግል ማርያም ንዝፈጸሞ ናይ መጀመርታ ተኣምራት ዘመልክት እዩ ዝነበረ። እዚ ለቢሶሞ ዘገልገሉሉ ኣልባሳትን ዘውድን ድማ ድሕሪ መስዋእተ ቅዳሴ ጸኒሑ ኣብ ቤተ መዘክር ቤተ መቕደስ ጀናዛኖ ክዕቀብ እዩ። ኣብቲ ኽብረ በዓል ካብ ዝተፈጸሙ ኣገደስቲ ኣጋጣሚታት እተኻየደ እቲ ሰለስተ ጨንፈር ዘለዎ ወርቃዊ ጽገሬዳ ንእመ ሰናይ ምክሪ ናይ ምውፋይ ስነ ስርዓት እዩ ዝነበረ። ርእሰ ሊቃነ ጳጳሳት ማርቲን ሓምሻይ ብ1431 ዓመተ ምህረት ንዛ ቤተ መቕደስ ወርቃዊ ጽገሬዳ ዘወፈዩ ናይ መጀመርታ ርእሰ ሊቃነ ጳጳሳት እዮም ዝነበሩ። ጸኒሑ ድማ ብዘመን ናፖልዮን እዚ ጽገሬዳ እዚ ኣበይ ከም ዝኣተወ ኣይተረኽበን። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ልዮን መበል 13 ነዛ ቤተ መቕደስ ከተማ ጀናዛኖ ናብ ደረጃ ባዚሊካ ክብ ከም ዘበልዋ እውን ዝዝከር እዩ። ኣብዛ ኣጋጣሚ እዚ ድማ ገለ ቅርያት ናይቲ ኣብዛ ቤተ መቕደስ ከም ኣጎስጢኖሳዊ ካህን ዘገልገለ ክቡር ኣገልጋሊ እግዚኣብሔር ስቴፋኖ ቤሌሲኒ ካብቲ ኣብዛ ቤተ መቕደስ ተዓቂቡ ዝርከብ ቅርያቱ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ክውፈየሎም እዩ። ጳጳስ ሰበኻ ቲቮሊን ፓለስትሪናን ብፁእ ኣቡነ ፓውሎ ፓርሚጂያኒ ቀቅድሚ ምብጻሕ ርእሰ ሊቃነ ጳጳሳት ናብ ጀናዛኖ ንዝነበረ ሃዋህውን ክገልጹ ንሓደ ዓብዪ በዓልን ንሓደ ስድራ ቤታዊ ጽምብል ይጽበይዎም ከም ዝነበሩ ገሊጾም። ንዜና ቫቲካን ኣብ ዘካፈልዎ መግለጺ ድማ እዛ ኸተማ ብህላወ ቤተ መቕደስ ናይ እመሰናይ ምክሪ ወላ ሓደ ሰብ እኳ ተገሊሉ ከም ዘይተርፍ ከም እትምስክር ኣጉልሑ። እዚ ርእሰ ሊቃነ ጳጳሳት ዝገበርዎ ምብጻሕ ወላ ጉድልነትን ጸገማትን እናሃለወ ክንሱ ንክርስቶስ ከም መንገድን ከምቲ ክንበጽሖ ዘሎና ዕላማን ጌራ እተመልክተልና ኣደ ናይ ምርካብ ውህበት እንደገና ምላሽ ክንህበሉ ዘተባባዓናዩ ክብሉ እውን ኣመልከቱ። ብፁእነቶም ኣስዒቦም እዚ ናይ ርእሰ ሊቃነ ጳጳሳት ምብጻሕ ማሕበረሰቦም ብድልዱል እምነት ምስ ቅዱስ ኣቦናን ቤተ ክርስቲያን ሮማን ዘለዎም ጥቡቕ ርክብ ምላሽ ከም ዝህብሉን ከምኡውን ከም ኣሕዋትን ኣሓትን ንተፈጥሮ ብምኽባር ሓድነትን ሰላምን ከማዕብል ዝኽእል ንጡፍ ጉስነታዊ ኣገልግሎት ከም ዘተባብዑ ዘለዎም ተስፋ ገለጹ። ክቡር ኣባ ሎዶቪኮ ሴንትራ ሓለቓ ባዚሊካ ቅድስተ ማርያም እመሰናይ ምክሪ ነቲ ቅዱስ ኣቦና ካብ ቺካጎ ጀሚሮም ዘሕለፍዎ ዓመታት ብምዝንታው ንቅድስቲ ድንግል ማርያም ዘለዎም ፍሉይ መንፈሳውነትን ፍቕርን እውን ዘኪሮም።
ርእሰሊቃነ ጳጳሳት ልዮም መበል 14 ንነፍሲ ወከፍ ሰብ ኣብ ዕለተ ኢየሱስ ዝኾነት መዓልቲ ናብታ ድምቕቲ ወጋሕታ ዝኾነት ንኡ ማርያም ብሕድሪ ክውፈዩ ከም ዝዕድምዎም እውን ገለጹ። እዚ ኣገዳሲ እዩ በሉ። ቅዱስነቶም ንንግደት ክመጹ እንከለዉ ኩሉ ሳዕ ከም ዝብልዎ ንሳ እመሰናይ ምክሪ እያ። እዚ ማለት ኣደናይቲ ሰናይ ምክሪ ዝኾነ ጐይታናን መድሓኒናን ኢየሱስ ክርስቶስ ስለ ዝኾነት ድማ እያ ክብሉ መስከሩ። ማርያም እውን ከምቲ ኣብ ቃና ዝገበረቶ እዚ ዕዮ እዚ ኣለዋ ኢሎም ድማ መግለጺኦም ደምደሙ። ርእሰ ሊቃነ ጳጳሳት ነዚ ኣብ ልቦም ከም ዝሕዝዎን ንዓዓ ምእንቲ ክንሰምዕን ፍቓድ ወዳ ምእንቲ ክንገብርን ብርግጽ ንማርያም ብሕድሪ ከም ዘወፍዩና ኣኣምን እየ እውን በሉ። ሰሊቃነ ጳጳሳት ልዮም መበል 14 ትማልሶኑ ይድሕሪ ቀትሪ ናብ ቤተ መቅደስ ቅድስተ ማርያም እመሰናይ ምክሪ ኣብ ጀናዛኖ ንግደት ኣካይዶም። ኣባኡ ድማ ዋዜማ ክብረ በዓል ልደታ ለማርያም ብምንባሩ መስዋእተ ቅዳሴ ኣዕሪጎም። ኣብ ዝለገስዎ ስብከት ቃል ኣምላኽ ንክርስትያን ምእመናን ብዛዕባ ህዱእ ህላዌ ማርያም ከስተንትኑን ኣገልገልቲ ሰላም ክኾኑን ጻውዒት ኣቕሪቦም። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮም መበል 14 ኣብቲ ንእመሰናይ ምክሪ ተወፈየ ቤተ መቅደስ ኣጎስጢኖሳውያን ምብጻሕ ኣካይዶም። ኣባኡ ኣብ ዘዕረግዎ መስዋዕተ ቅዳሴ ኣብ ዘካፈልዎ ስብከት ቃል ኣምላኽ ሰላም ኣብ ዓለም ክዕምብብ ነፍቅደሉ ክብሉ ተላበዉ። ቅዱስነቶም ናብቲ ኣብ ደቡባዊ ምብራቕ ሮማ ኣብ እትርከብ ከተማ ጀናዛኖ ዝርከብ ቤተ መቅደስ ዝገበርዎ መንፈሳዊ ንግደት እንከመልክቱ ኣብዚ ድኻን ግርማውን ዝኾነ ሰብኣውነትና ገና ዝውለድ ዘሎ እንታይ እዩ? ንሱስ ከም ጠጥዒ ተነቃፊ ግናኸ ምልክት ተኣማንነት ኣምላኽ ዝኾነ ነገር እዩ ክብሉ ዳግም ናብ ቅድስት ድንግል ማርያም ክንውፈ ተማሕጸኑ። ርእሰ ሊቃነ ጳጳሳት ስብከቶም ብምቕጻል ኣብቲ እኖና ቅድስት ድንግል ማርያም ኣብ ታሪኽ ድሕነት ዘለዋ ስፍራ ዘተኰረ ኣስተንትኖ ኣካፈሉ። ሕይወታ ንታሪኽ ዝቐየረ ኾይኑ ግን ከኣ ኣብ ወንጌል ዝርከብ ህላዊኣ ተራን ብስቕታት ተገልጸን እዩ ዝነበረ። ርእሰ ሊቃነ ጳጳሳት ልዮና ስዒቦም ብዛዕባ ጽሑፋት ቅዱስ ቶማስ በዓል ቪላ ኖቫን ኣጎስጢኖሳዊ ጳጳስን ክሓስቡ ከለዉ ወንጌላውያን ንማርያም ኣብ ታሪኽ ድሕነት ፍሉይ ቦታ እኳ እንተነበራ ስለምንታይ ብዛዕባ ልደታን ቁልዕነታን መዓልታዊ ህይወታን ብዙሕ ዝርዝር ሓበሬታ ዘይህቡ ክብሉ እውን ሓተቱ። ቅዱስ ቶማስ በዓሉ ከም ዘመልከቶ ወንጌላውያን ብዛዕባ ዮሐንስ መጥምቕን ሐዋርያትን ብሰፊሑ እንክጽሕፉ፣ ብዛዕባ ማርያም ግን ብዙሕ ኣይተዛረቡን። ምኽንያቱ ኣየገርምን ዶ? ርእሰ ሊቃነ ጳጳሳት ልዮን ገለ ካብ ጽሑፋት ቅዱስ ቶማስ ብምጥቃስ ስለምንታይ እዩ ስቕ ምባልከ ከምዚ ዝኣመሰለ ዓብዪ ሓጐስ ዝኽልክለካ ዘሎ ክብሉ ሓተቱ። ይኹን እምበር ርእሰ ሊቃነ ጳጳሳት ከም ዝገለጽዎ ስቕታ ንምእመናን ኣገዳሲ ትምህርቲ ከም ዝኾኖም ኣመልኪቶም። ብሓቂ ደቂ ዓዶም ንቅዱሳንን ኣባላት ስድራ ቤት ኣምላኽን ኢና ድማ በሉ። ወሲኾም ከኣ ቅድስቲ ድንግል ማርያም ምስ ኣምላኽ እትዛረብ ሕቶታት እተሓትትን ዝተገብረላ ኵሉ ኣብ ልባ እተዓቁርን ነዚ ድማ ኣኽቢራ እትርእዮን ምስትውዓል ከም ዝነበራ መጠን ነዚ ከም እትምህረና ገለጹ። ኣብ ወንጌል ማቴዎስ ኣብቲ ናይ ዕለቱ ንባብ ወንጌል ማርያም ኣይተዛረበትን፣ እንተኾነ ግን ህላዊኣን ህላዌ ክርስቶስ ወዳ ኣብ ውሽጣ ብምንባሩን ንኣንፈት ኩነታት ንምቕያር እኹል እዩ ዝነበረ። ርእሰ ሊቃነ ጳጳሳት ልዮና ስዒቦም እዚ ተራ ዝመስል ህላዌ ማርያምን ኣብ ውሽጣ ዘሎ ወዳን ንብምሉኡ ታሪኽ ዘንቀሳቕስ እዩ በሉ። ህላዊኣ ንትጽቢትን ውሳኔን ተግባራትን ቅዱስ ዮሴፍ ቀይርዎ እዩ። ኣብ ማርያም ምድሓን ቤት ረኸበ፣ ኣምላኽ ምሳና ኾነ ክብሉ ድማ መስከሩ። ብድሕሪ እዚ ርእሰ ሊቃነ ጳጳሳት ብዛዕባ እቲ ኣብ በዓለ ልደታ ለማርያም ዘሎ ምስጢር ኣስተንተኑ። ነዚ ነገራት እዚ ክትለማመዶ ዘይከኣል እዩ ድማ በሉ። ሓንቲ ህፃን ኣደ ፈጣርን ኣደ ናይቲ ከድሕና ዘለዎን እትኸውን ተወልደት። ይኹን እምበር ማርያም ከም ዝኾነ ይኹን ህፃን ከምቲ ኣብ ሕቕፍና እናሓቕፎም ደቅናን ደቂ ደቅናን ኮይና ከም እተወልደት ገለጹ። ንዓዓ ግና ክብርን ልዕልናን ማዕርጋት ኣደን ንግሥትን ጥራይ እኹል ኣይኮነን።
መንገዲ ኣምላኽ ግን ተራን ህዱእን እኳ እንተ ነበረ ካብዘ ዝንእስ ሓይልን ለውጢ ዘምጽእን ግን የልቦን በሉ። ኣብ ክርስቶስ እውን ተመሳሳሊ መንገዲ ተገሊጹ ንረክብ። ወሲኾም ድማ ቅዱስ ኣቦና ኣምላኽ ብጐይታናን መድሓኒናን ኢየሱስ ክርስቶስ ኣቢሉ መበቆል መንግስቱ ንምግላጽ ትሑት ታሪኻዊ ኩነታትን ትሑታት ዝኾኑ ፍጡራትን መረጸ። ኣባኡ ትዕቢት ቦታ የብሉን። ኩሉ ዝኽእልን ኩሉ ፍጥረትን ኣገልግሎትን ሓልዮትን ህይወትን ናቱ እዩ። ቀጺሎም ድማ ርእሰ ሊቃነ ጳጳሳት ናብቲ ቅዱስ ቶማስ በዓል ቪላኖቫ ዘቕረቦ ዕድመ ምልስ ብምባል ብዛዕባ ቅድስቲ ድንግል ማርያም ምእመናን ኣዕሚቖም ከስተንትኑ ጻውዒት ኣቕረቡ። ቅዱሳት ጽሑፋት ብዛዕባ ህይወታ ዝርዝር ስእል እኳ እንተዘይሃቡ እኹል ምኽንያት ከም ዘሎ ግን ኣመልከቱ። ቅዱስ ቶማስ ከም ዝገለጾ መንፈስ ቅዱስ ንማርያም ኣብ ቅዱሳት መጽሕፍቲ ከም ዘይገለጻ ኣብ ክንድኡስ ብውሽጥኻ ግን ክትስእላ ከም ዝጽበየካ ዘዘክር እዩ ክብል ከም ዝጸሓፈ ቅዱስ ኣቦና ኣዘኻኸሩ። ኣበስጥንትኖን ጸሎትን እቲ ዓለም ዘይትነግረና ግና ኸድሮ ዘሎ ነገር ቅርጽ ክሕዝ ይጅምር፣ እቲ ገና ዘይረአ ግን ከዓ ሓድሽ ዝዓይነቱ ሓይሊ ኣለዎ ብምባል እውን ኣመልከቱ። ወሲኾም ድማ እዚ ትንቢት ደኣ እምበር ሕልሚ ኣይኮነን በሉ። ስለዚ እምበኣር ክርስቲያን ምእመናን ንዕዩ ኣምላኽ ኣፍልጦ ምእንቲ ክህብሉን ከገልግልዎን ኣብ ግዜ ዕንወትን ምጥርጣርን ከምዚ ዝኣመሰለ ትንቢታዊ ራእይ የድልዩ ክብሉ ተላበዉ። ርእሰ ሊቃነ ጳጳሳት ካብቲ ስውር ሓይሊ ማርያም ተበጊሶም ብዛዕባ ኣገዳስነት ሰላም ክገልጹ ጀመሩ። ነቲ ነቢይ ሚልክያስ ብዛዕባ ቤተልሔም ከም መበቆል ንጉሥ ሰላም ገይሩ ዝረኣዮ ራእይ ብምዝካር ነቲ ኣብ ቅዱስ መጽሓፍ ዝርከብ ቃል ተስፋ እውን ኣጉልሑ። እዚ ናይ ዕለቱ መስዋዕቲ ቅዳሴን ጸሎታትን ክብረ በዓል ልደታ ማርያም ኣብ ውሽጢ ምእመናን ሰላም ክደልድል ከም ዝሓትት እውን ኣመልከቱ። እወን ሰላም ኣብ ኣእምሮና ክንስእሎ ንደሊ ኢና፣ ደረት ምርዳእና ክነስፍሖን፣ ኣብ ነፍስና ክንስእሎን፣ ድሮ ከም ዘሎ ኣፍልጦ ንምሃብ ክንቅበሎን ከነገልግሎን ንደሊ ኢና በሉ። ሰላም ውህበት ኣምላኽ እስትንፋስ ናይቲ ዝተንሰአ ጐይታን ግብሪ መንፈስ ቅዱስን ምዃኑ እውን ገለጹ። ሰላም ኣብ ውሽጥና ክበቁል ንፍቀደሉ ድማ በሉ። ኣብ ዓለም ክዕምብብ እዩ። እዛ ኣደ ሰናይ ምኽሪ ድማ ኣብዚ ተልእኾ እዚ ምሳና ክትጓዓዝ እያ ክብሉ እውን ኣተባብዑ። ርእሰ ሊቃነ ጳጳሳት ልዮም መበል 14 ምስቲ ኣብ መጀመርታ 1980ታት መንእሰይ ተምሃራይን ከለዉ ንፈለማ እዋን ኣብ ከተማ ሮማ ምስ መጹ ምስዛ ኣብ ጀናዛኖ እትርከብ ቤተ መቕደስ ንነዊሕ እዋን ዝጸንሐ ምትእስሳር ከም ዘለዎም ዘከሩ። ኣባኡ ድማ ንዓመታት ከም ጥቕላላ ሓለቓ ማሕበር ካህናት ኣጐስጢኖሳውያንን ጳጳስ ሰበኻ ቺክላዮን ምስኮኑን ከምኡውን ካርዲናል ኮይኖም ናብ ሮማ ምስ ተመልሱ እውን ነዚ መንፈሳውነት እዚ ቀጸልዎ። ማሕበር ኣጐስጢኖሳውያን ቺካጎ እውን ንእመሰናይ ምክሪ እተወፈየ እዩ ዝነበረ። ከም ርእሰ ሊቃነ ጳጳሳት መጠን ንፈለማ እዋን ናብቲ ቤተ መቕደስ ዘካየድዎ ምብጻሕ ደድሕሪ ምምራጾም ድሕሪ 2 መዓልቲ ማለት ብዕለት 10 ግንቦት 2025 እዩ ዝነበረ። ኣብታ ተመርጹላ ዕለት ኣብ ማእከላይ ሰገነት ባዚሊካ ቅዱስ ጴጥሮስ ቅድሚ ምቕልቃሎም ከዓ ኣብ ቅድሚ ኣይቆና ቅድስተ ማርያም እመሰናይ ምክሪ ኣብ ሃዋርያዊ ህንጻ ዝርከብ ከም ዝጸለዩ እውን ዝዝከር እዩ። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ናይ 2026 ዓመተ ምህረት መዓልቲ መንእሰያት ምብራቕ ኣፍሪቃ ብዕለት 7 መስከረም ኣብ ኣክራ ጋና ተኸፊቱ። ኣብተን ቀጺለን ዘለዋ 4 መዓልታት ካብ 16 ሃገራት ምዕራብ ኣፍሪቃ ዝመጹ ካቶሊካውያን መንእሰያት፣ ተባዓት ካቶሊካውያን መንእሰያት፣ ወኪላትን ደገፍትን ሰላምን ተስፋን ኣብ ምዕራብ ኣፍሪቃ ብዝብል ኣርእስቲ ክእከቡ እዮም። እታ ቀዳመይቲ ዕለት ናይ ዝመዓልቲ መንእሰያት ነቶም ልኡኻት ንምቕባልን ምስ ባህሊ ሃገር ጋና ንምርኻብን እተወፈየት ኮይና ውዒላ። ብናይ ተቕባል ስነ ስርዓትን ድሕሪኡ ድማ መስዋዕቲ ቅዳሴ ምስ መቝጸርያ ብምዕራግ ብዝተገብረ ኣስተንትኖ

ምስ ጳጳሳት ኣብ ዝካየድ ናይ ዕለቱ ዓውደ ትምህርትን ብዛዕባ ግደ መንእሰያት ኣብ ማሕበራዊ ለውጢ ኣብ ምብራቕ ኣፍሪቃ ፍትሒ ስነ ኣከባብያዊ ህንፀት ሰላም ከምኡውን ምስ ግብረ ሽበራ ዓመፅ ዝመልኦ ጥሩፍነትን ግጭታትን ኣብ ንኡስ ዞባ ኣፍሪቃ ዘለዎም ግደ ዝገልጽ መደባት ከካይዱ እዮም። ሓሙስ ዕለት 10 መስከረም ተሳተፍቲ ኣብ እምነትን ኣገልግሎትን ብሓባር ምምልላስ ኣብ ዝብል ኣርእስቲ ኣብ ጉዕዞን ሓድነትን ዘተኮረ መልእኽቲ ክካፈሉ እዮም። ብዛዕባ ወንጌላዊ ተልእኾን ጸዋዕታን ዝያዳ ክመሃሩ ከምኡውን ኣብ ኣክራ ኣብ ዝርከብ ሰበኻ ኣብ በዓለ ቅድስተ ማርያም ክሳተፉን እዮም። ገለ ካብዚ ድማ ብዛዕባ ማርያም ዝምልከትን ብዛዕባ ቅዱስ ቁርባንን ዕርቅን ካልኦት ምስጢራትን ዘጠቓለለ ትምህርተ ክርስቶስ ክካፈሉ እዮም። ቅድስተ ማርያም ንግሥተ ሰላም ኣርኣያ ወዲ መዝሙርን መንእሰያትን ብዝብል ስያሜ ድማ ክትቀርበሎም እያ። ዓርቢ ዕለት 11 መስከረም እቶም መንእሰያት ኪዱ ተስፋ ንኽዓቢ ሓግዙ ብዝብል ኣርእስቲ ናብ ወንጌላዊ ተልእኾ ብዝመርሕ ኣስተምህሮ ክከታተሉ እዮም። ምስ ጳጳሳት ዝግበር ትምህርተ ክርስቶስ ቅድሚ ምክፋሎም ድማ እቲ ብብፁዕ ሊቀ ጳጳሳት ጁልየን ካቦሬ ሃዋርያ ውሉኽ ቅድስቲ መንበር ናብ ሃገረ ጋና ዝመርሕዎ መስዋዕተ ቅዳሴ ክሳተፉ እዮም። ተዋሳእትን ወኪላት ሰላምን ንክኾኑ ድማ ከዳልውዎም እዮም። ኣብ መወዳእታ ቀዳም ዕለት 12 መስከረም ንግሆ እቶም መንእሰያት ናይ ሰላምን ተስፋን ዕርቅን ተልእኾ ሒዞም ነናብ ሃገሮም ክምለሱ እዮም። ናይ ላቲናዊ ስርዓት እትኽተል ካቶሊካዊት ቤተ ክርስቲያን ኢየሩሳሌም ፓትርያርክ ኣብታ ኣብ ውሽጢ ደንቤኻ ኢሎም ዘንቀልዋ ተበግሶ ንሓያሎ ሊቃውንትን ካብ እተፈላለዩ እምነታትን ዓውድታትን ዝተረኽቡ ንዓለም ለኻዊ ተልእኾ ቅድስቲ መሬት ኣመልኪቶም ክዛተዩ ዓዲሞም። ብፁዕ ካርዲናል ፔር ባቲስታ ፒዛባላ ላቲናዊ ፓትርያርክ ኢየሩሳሌም ነዚ ዝተፈላለየ ዓውድታት ዘማእከለ ዘተ ብዕሊ ብምኽፋት ነቲ ናይ ኢየሩሳሌም ዓለም ለኻዊ ጸዋዕታን ነቶም ኣብ ውሽጢ እዚ ቅዱስ ቦታ ዝርከቡን ካብኡ ወጻኢን ዘለውን ነባሮ ፍሉይ ጦብላሕታን ተመክሮኦምን ንኸካፍሉ ዓደምዎም። እዚ ኣብ ውሽጢ ደንቤኻ ብዝብል ዝቐረበ ናይ ዘተማኣዲ ብዕለ 7 መስከረም 2026 እዩ ብዕሊ ተኣውጁ። እዚ ተበግሶ ድማ ምስቲ ኣብ ኢየሩሳሌም ዝርከብ መንበረ ጥበብ ኖተርዳም ብምትሕብባር ዝካየድ ዘሎ እዩ። ነቶም ሊቃውንትን ከምኡውን ኣብ ተፈላለዩ እምነታትን ዓውድታትን ምስ ዝርከቡ ሰብሞያ ንምዝታይ ዝዓለመ እዩ። እዚ መኣዲ እዚ ነቲ ናይ ኢየሩሳሌም ዓለም ለኻዊ ተልእኾ ብምፍታሽ ምስቲ ኣብታ ከተማ ኣብ ዙርያኣን ዘጋጥም ዕለታዊ ብድሆታትን ጽባቐን ዝፍትሽ እዩ። ኣብዚ መኣዲ ዝተፈላለዩ መጽናዕትታት ክቐርቡ እዮም። ስነ መለኮታዊ ኣገዳስነት ኢየሩሳሌም ናይታ ኸተማ ዓለም ለኻዊ ተልእኾ ኣጠቓቕማ ቋንቋን ግርጭታትን ዕርቅን ከምኡውን ንውክልናን ምስኡ ተሳንዮም ዝኸዱ ዛዕባታትን ዘካተተ ክኸውን ድማ እዩ። ኣዳለውቲ ዝመደብ ከም ዝገለጽዎ እዚ ተበግሶ እዚ ኣብ ውሽጢ እቲ ቅድስቲ መሬት እተሓልፎ ዘላ ከቢድ ግዜያት እዩ ዝካየድ ዘሎ። ብፁዕ ካርዲናል ፔር ባቲስታ ፒዛባላ ኣብ ዘውፅእዎ ዕላዊ መግለጺ ናይ ዝተበግሶ ንተቐማጦ ኢየሩሳሌም ዝሓሸ መጻኢ ኣብ ምፍጣር ኣገዳሲ ተራ ክጻወት ከም ዝኽእልን ሓቢርካ እውን ብዙሕ ነገር ኣብ ምዕያይ ክሕግዝ ምዃኑን ገሊጾም። ብፁዕ ካርዲናል ከም ኣቦ መንበር ቦርድ ብምዃን ናይዚ ዝካየድ ዘሎ ተበግሶ ዕላማን ተልእኾን ኣብቲ ኣብ ኢየሩሳሌም ዝካየድ ናይ ኣዋጅ መዓልቲ ከቕርቡ እዮም። እቲ ምትእኽኻብ ድማ ሓያሎ ተመራመርትን ከምኡውን ኣብ ኮሚቴ ቤት ምኽሪ ኣብ ርእሲኡ ድማ ጐስጐስቲ ኣባላት ቦርድ ዝሓቆፈ ክኸውን እዩ። ብመሰረት እቲ ኣብዚ መድረኽ ዝርከብ መግለጺ እዚ ተበግሶ ብብፁዕ ካርዲናል ፔር ባቲስታ ፒዛባላ ብተኸታታሊ ብውሽጢ ዝካየዱ ዝነበሩ ዝርርባት ዝነቐለ እዩ። ብፍላይ ድማ ንቅድስቲ መሬት ዝርኢ ኩነታት ኣሰካፊ ኣብ ዝነበረሉ ቀንዲ ምኽንያት ናይዚ ዘተነይሩ እዞም ኣብዚ መድረኽ ዝለዓሉ ዘተታት ድማ ኣብቲ ኸባቢ ሓድሽ ዝኾነ ርእየትን መጻእን ኣብ ምምእዛንን ዓብዪ ግደ ክጻወቱ እዮም። ብተወሳኺ እውን ብስነ መለኮታውን ጉስነታውን መዳይ እውን ግብራዊ ዝኾነ መሪሕነት ክረኽቡ ትጽቢት ይግበረሉ። እዚ ብ2024 ዝጀመረ ተበግሶ እውን ኣብ 5 ዓውደ መጽናዕትታት ብምምቕቓል ንኽልተ ዓመት ምስ መንበረ ጥበብ ኖተርዳም ክስራሓሉ ጸኒሑ እዩ። እቲ ዓውደ መጽናዕቲ እውን ዝተፈላለዩ ምሁራት ኣካላት ካብ ዝተፈላለየ ናይ ሃይማኖታዊ ድሕረ ባይታን ዓውድን ዘካተተ እዩ ዝነበረ። ከምዚ ዝበለ ተመክሮታት ድማ ናብ ቀዋሚ ዝኾነ ቅርጺ ናይ ስራሕ ክሰጋገር ዓንድን ድፍኢትን ኮይኑ

ይርከባሎ ከመውጽኢቱ ድማ እዚያ ውሽጢ ደንበኻ ዝተሰምየ መድረኽ ኣብ ወርሒ መስከረም 2026 ክምስረት ተኻኢሉሎ እዚ መደብ እዚ ካብ ዝተፈላለዩ ዓውድታት ዝተረኽበ መጽናዕትታት ኣብ ኢየሩሳሌም መሰረት ዝገበረ ክኸውን ከም ዘለዎ ብምውሳን ነቲ ኣብ ኢየሩሳሌም ዘጋጥሙ ዘለዉ ብድሆታት ክምልሱ ከም ዘለዎም ገሊጹ ብተወሳኺ እውን ገፊሕ ዝኾነ ጽልዋ ክህልዎም እውን ተዳልዩሎ ቀንዲ ዕላማኡ ንነባሮ ኢየሩሳሌም ሓባራዊ ጽቡቕ ፍረ ንምፍጣር ኮይኑ እዞም ካብ ዝተፈላለዩ እምነታትን ዓውድታትን ዝተረኽቡ ክኢላታት ድማ ነዚ ተልእኾ ቅርጺ ኣብ ምትሓዝ ተዓዲሞም ኣለዉ ከም ውጽኢቱ ድማ እዚ ርክብ ኣብ መንጎ ብሔራት እምነታት ከምኡውን ፖለቲካዊ መስመራት ምውህሃድ ኣብ ምፍጣር ኣገዳሲ ተራ ክጻወት ትጽቢት ይግበረሉ ኣዳለውቲ ናይ ዚ መድረኽ እውን ኣብ መንጎ ሓያሉ ዓውድታት ከም ስነ መለኮት ፍልስፍና ታሪኽ ከምኡውን ፖለቲካዊ ስነ ፍልጠትን ዝኣመሰለ ጽቡቕ ዝኾነ ምትሕብባር ክህሉ ድሌቶም ገሊጾም ኣለዉ ኣብ ውሽጡ እውን ዓውድታት ናይ ስነ ህንፃ ምሕደራ ከምኡውን ስነ ጽሑፍ ካብቶም ኣብ ውሽጢ እዞም ዓውድታት ተኻቲቶም ዘለዉ ክኾኑ እዮም እዚ መድረኽ እዚ ብዶክተር ዳንኤል ሽዋከ ክምራሕ እዩ መቐጸልታ ናይቲ ንልዕሊ 3 ዓመት ምስ መንበረ ጥበብ ኖተርዳም ኣብ ኢየሩሳሌም ዝመደበሩን ምስ ካልኦት መሻርኽቱን ኣብዚ መንበረ ጥበብ ምስ ዝርከቡ ክካየድ እዩ ኣብ ማእከል ናይ ዝተበግሶ እምበኣር እቲ ቅልውላዋት ናይ ኢየሩሳሌም ነቲ ክትበጽሖ ዝግብኣ ዓለም ለኻዊ ጸዋዕታ ዝዓግድ ክኸውን የብሉን ዝብል እዩ መሕልፎ እዚ መድረኽ ምንጪ ኣስተንትኖን ንደቂ ሰባት እውን ናብ ዝሓሸ መጻኢ ክመርሖም ዝሕግዝ ክኸውን ትጽቢት ይግበረሉ ኣሎ።

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈኖና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈኖ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.